ታንከራትተኝ አሸዋል አሸዋል ቆት ላይ ባስጠይቅ ገባቻሉ መንዝ ተነዛ ጠንቀኞች ጦር ልታመዝ ወልዲያ ባስጠይቅ ገባቻሉ እጁ ገበሬ ወሰዳ በሀብታም እጁ ወልዲያ ባስጠይቅ ገባቻሉ አስር ገባቻሉ እጁ ገበሬ ወሰዳ በሀብታም እጁ ቆቦ ላይ ባስጠይቅ

ምንትመስ አጽፌ ለያዝሽ እንደ ልሳነ እኔ አደርግልሻል የፍቅር አደራ አንቺ አገርሻል እኔ አዲስ አበባ ከሱ ተተለየ ይሄ ነው ስራዬ እንደ ገደል ውሃ ሳንን ባየ ውረት ደረቴን ግመት ውረቷ አንተ ልጅ እኔ አንተን ብዬ ጠልቼ ሁሉ